0: ኳል ቻቢል ቾቅሬላ ሁንቀባል ድቅንሊ ቻቢል ቃቀሬሩ ኮትስኮክ ሰቁት ኳል ኩቤናቀም ቲም ሳኤሌክትራ
1: Tus artistas,
2: el azul.